ትብዳዊ ዮዳዩን ትስኒኔና ትሄን ሚኒከ ዳይብ ዳቲኔ ጠሬኒ ህንም በሬክነ ዲመ ዳይ ታያት ብርህኔ ቶክነ ሬኒ አምሴ በርናምጆን እሳመሬብ ኤም በሊብ ዲየኔየት ቶነ አምሴሆ አዲዳኔያዴት ቶነሳስቲብ አዲዳኔየት ዳይብ ስናክርነሆን ኦግኖ ኮንዲን